በሚያወራዩ የአባታችን መንጉ እጥም ያኑም ደፍቲ እጥም ፈሪቡ ሙስል ዩስፎች ይፈልጅገን ነው ወደ ያለበት ኩደን ከለጃም ቢነካ እንትኛን ነው ደይተም ይወይ ያላተባልነ ምንም ሳቁና ሳቁ ዩስፎ ሙሉታችን መንገን ቡንት ምንደጀምነ ያደጀት ይገጅነ ማንደ ሰመደን ያፈነች ደግብ እና ዩሱፍ ወጣ ማብራሳ ወጣይተን እንኳን ጎረም ደረጃ ላይ ቢብክ ቢ እሱን ግን ምንም ይደፈን ዲ እስኪ ሰመደን ነው ሰመት ነው ምንም ማቆደ ለምዳል